ሰለሞን ሰኞ ደብሰን ማለት ሚሊዮ ደሀኬን ስብርማ ሚሊዮ ባይን ሄደች ነው በሰርቬሽን ሆነ እንደባ ወደ ድራማቲክ ሆነ ቦድ ከንረበርቲ ከረባ ማለት ነው ሀሳብ ራሹ ወደ ራጤ ማሰማቸው ያለው